ትከሻ ለመኖር አልሻ ለስራዬ ከንስራ ልቆፍር ልሸከም ገበሬም ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ ላሻሽ መቺኔ ትርፍ ፈለኩ